እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 ሜጋሃርዝ

ክቡራት ሰማዕትና ካብዚ ቀፂልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ህግደፍ ብዛዕባቶም ዝሰወሮም ጋዜጠኛታት ሓቀኛ ሓበሬታ ንክህብ ደረስትን ጸሓፍትን ጠዊዖም። ልዕሊ 118 ጸሓፍትን ደረስትን ካብ መላእ ዓለም ብዛዕባቶም ኣብ ኤርትራ ካብ 2001 ጀሚሮም ባሕልታት ጸጥታ ድሕሪ ምእሳሮም ተሰዊሮም ዘለዉ ጋዜጠኛታት ሓቀኛ ሓበሬታ ንክህብ ዝጽውዕ ቅኑዕ ደብዳቤ ናብ ኢሳያስ ኣፈወርቂ ብምጽሓፍ መጸዋዕቶኦም ከም ዘሐደሱ ጋዜጣ ዘጋርድያን ሓቢራ። ካብቶም ኣብቲ መጸዋዕታ ዝኸተሙ ናይ ኖቤል ተሸለምቲ ኦላጋ ቶካረዙክን ጂም ቶዮትዚ ዝርከብዎም ኮይኖም ኮሎም ቶይቢን ኦሊፍ ሻፌክ ኢሳቤል ኤለንንደ ቤን ኣክሪ ያን ማርተል ካሚላ ሳሚዝን ፅንፂን ደንገረባን ዝተባህሉ ፍሉጣት ድረስቲ እውን ካብቶም ፈረምቲ ምዃኖም እታ ጋዜጣ ጠቒሳ። እቲ ደብዳቤ ብ18 መስከረም 2026 መበል 25 ዓመት ናይቶም ድሕሪ ማእሰርቶም ዝተሰወሩ ኤርትራውያን ጋዜጠኛታት ዝኽሪ መሰረት ምግባር ፔን ኢንተርናሽናል ዝተባህለ ትካል ዘዳለዎ እዩ። እቶም ኤርትራውያን ጋዜጠኛታት ዝተኣስርሉ ግዜ ነፃ ፕረስን ድምፂ ህዝብን ኣብ ኤርትራ ከም ዝተዓፅወ ኣብቲ ናብ ኢሳያስ ዝተላእከ ደብዳቤ ምጥቃሱ ከዓ እቲ ዜና ጠቂሱ። ኣብቲ ደብዳቤ ናይቶም ቅድሚ 25 ዓመት ግዳይ ማእሰርቲ ዝኾኑ 12 ኤርትራውያን ጋዜጠኛታት ተዘርዚሩ። እቶም ጉደሳት ክኢለታት ፈረምቲ ኣብቲ ዝለኣኽዎ ደብዳቤ ዝኾነ ፀሓፊ ሓሳቡ ስለ ዝገለፀ ክስወር ኣይግብኦን ክብሉ ጠቂሶም ክሳብ ዝፍትሑ ምስቶም ተሃዮም ጠፊኡ ዘሎ ዘለዎም ምሕዝነትን ደገፍን ቀጻለ ምዃኑ ኣስፊሮም። ነቲ ደብዳቤ ዘዳለወ ዓለም ለኻዊ ትካል ከምዚ ዝኣመሰለ ስምዕታ ናብ ሓለፍቲ ኤርትራ ዘቕርብ ዘሎ ናይ መጀመርያኡ ከምዘይኮነ ከዓ ኣብቲ ደብዳቤ ተሓቢሩ። ፕረዚደንት ዓለም ለኻዊ ትካል ፔን ኢንተርናሽናል ብርሃን ሶንመዝ ብወገኑ ንሓደ ስድራ ቤት ዝተኣስረ ኣባል ቤተሰቡ ኣብ ከመይ ኩነታት ከም ዘሎ ዘይምፍላጥ ክትግምት ዝፀግም እዩ ክብል ገሊፅዎ። ስለዚ ድማ እዞም ዝተሰወሩ ፀሓፍቲ ካብ ምእሳሮም ኣይርስዑን እዮም ኢሉ ነታቶም ኣስማቶም ካብ ምፅዋዕን ኩነታቶም ንክፍለጥ ካብ ምሕታትን ኣይከነቋርፅን ኢና ኢሉ። ውሳነ እገዳ ኮነ መልዓሉ ኣሜሪካ እናታ ሓሳብ እዩ። መንግስቲ ኣሜሪካ ኣብ ልዕሊ ሓይልታት ምክልኻል ኤርትራን ካልኦት ትካላትን ወሲንዎ ዝፀንሐ

ሰማዕትና ካብ ዝቐፂልና ህዝቢ ናተይ ጥራሕዩ ናይ ምባል ሕዱር ሸፈጥ ዝብል ናይ ክፍሊ ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ሓተታ ነቕርበልኩም። ህዝቢ ምስ ኩሉ ዝህልዎ ብዙሕነት እቲ ብጉዳያት ሃገሩ ዝለዓለ ወሳነ ግደን ሓላፍነትን ዝውንን እዩ። መንግስቲ ድማ እቲ ዝሰፍሐን ንኩሎም ዜጋታት ዘሳትፍን ዝተፈላለዩ ኣካላት ዘለውዎን ውዳበ እዩ። ህዝቢ ብጉዳይ ሃገሩ ኣብ ዝተፈላለዩ ዛዕባታት ዝተፈላለዩ ረኣያታት ክህልውዎ ውህብ እዩ። ኣረኣያታቱ ኣብ ምትግባር ድማ ተመሳሳሊ ማሕበረ ፖለቲካውን ቁጠባውን ኣተሓሳስባ ዘለዎም ኣካላት ናይቲ ህዝቢ ሓበራዊ ዓቕሚ ንምጥራይ ይቀራረቡን ይውደቡን። ከም ውፅኢት ናይዚ ምቅርራቦም ከዓ ኣብ ሓንቲ ሃገር ውድባዊ ብዙሕነት ይህሉ። ኣብ ከምዚ ዝኣመሰለ ኩነት ህዝቢ ሓንቲ ሃገር ኣብ ሓፈሻዊ መስርሕ ጉዕዝኡ ዘሰማምዑን ዝፈላለዩን ኣተሓሳስባታት ከም ዝህልውዎ የርኢ። ኣብቲ ውዱብ ጉዕዞ ኣተሓሳስባኻ ተዓዋታይ ንክኸውን ምውድዳር ክህሉ ርዱእ ይኸውን። እዚ ውድድር ነቲ ከም ህዝቢ ሓንቲ ሃገር ዘሰማምዓካ መሰረታዊ ኣዕኑድ ዘይጥሕስ ብሕጊ ዝምራሕን ምክብባር ዘይተፈልዮን ክኸውን መሰረታዊ ተደላይነት ኣለዎ። ንዚ ብግብሪ ንምውዓል ከዓ መስተውዓሊ ሓላፍነታዊ ኣርሒቑ ዝርእን ፍልልይ ጸጋ እምበር መጻልኢ ከም ደይኮነ ዝርዳእ ንቑሕ ሕብረተሰብ ምህናጽ መሰረታዊ እዩ። ኣብዚ ነጻነት ምውዳብን ሓሳብካ ምግላጽን ሓደ ካብ መሰረታዊ መሰላት ስለ ዝኾነ ሓደን ፍቓድ ሓታቲ እቲ ኻልእ ከዓ ፍቓድ ወሃቢ ዝኾነሉ ይኮነን። ዝኾነ ውዳበ ብዙሓት ተሳቲፎም ዝዋስእሉ ናይ ምዃን ባህጊ ክህልዎ ርዱእን ቅቡልን እዩ። ካብዚ ብምንቃል እዩ ኸዓ ኣብ ሓደ ውዳበ በቲ ሓደ ወገን ኣባላትካ ምብዛሕን ዘይምብዛሕን በቲ ኻልእ ከዓ ብግቡእ ምብቅዖምን ዘይምብቅዖምን መሰረታዊ መዐቀኒ ኮይኑ ዝቐርብ። ሓደ ውዳበ እንታይ ከም ዘዕውት ዝእምቱ ኣባላቱ ዘመሓድረሉን ዝቈጻጸረሉን ብተሳትፎ ናይቶም ዝምልከቶም ኣብ ሕጋዊ መድረኽ ዝጸደቑ መወከሲ ሰነዳት ክህልዎ መባእታዊ ኣገዳስነቱ እዩ። በዞም ሰነዳት ዝቕየዱን ኣብ ቅድሚቲ ሕጎም ተሓተቲ ዝኾኑን ከዓ እቶም ኣባላት ናይቲ ውዳበ እምበር ሓፋሽ ህዝቢ ይኮነን። ሓደ ሓደ ዓመፀኛ ውዳቤታት ግና ነቲ ኣባሎም ዘይኮነን ብውድባዊ ሕጎም ክቕየድ ዘይግደድን መላእ ህዝቢ ብፍላይ ንህልውንኦም ከድልዮም እንከሎ ንሕና ንሱን ናይ ሓደ ቕርሺ ኽልተ ገጺና ብዝብል ሸፈጥ ጀሆ ክሕዝዎ ምርኣይ ልሙድ እዩ። ኣብ ርሑቕ ከይከድና ከምዚ ዝኣመሰለ በደል ኣብ ሃገርና ህግደፍ መንቀሊኦምን መዓርፎኦምን ብዘይፍለጡ ኣዋጃት ዓፊኑ ዝኸዶ ዘሎ ኣገባብ ኣሉታዊ ኣብነት ኮይኑ ዝጥቀስ እዩ። እቲ ንመላእ ህዝቢ ሓንቲ ሃገር ናይ ምምሕዳርን ምግዳድን ስልጣን ዘለዎ ሰነድ ናይ ገለ ውሱናት ካብቲ ህዝቢ ብኣባልነት ዝተሰለፍሉ ውዳበ ሕግታት ዘይኮነ መላእ ህዝቢ ብዘሳትፍ ዲሞክራስያዊ መስርሕ ዝጸድቕ ሃገራዊ ቅዋም ጥራይ እዩ። ናይ ሓደ ውዳበ ውሽጣዊ ሕጊ ሃገራዊ ሕገ መንግስቲ ንምትካእ ክደናደን እንከሎ ግና ህዝቢ ኽሳብ ክንደይ ናይ ዘይወዓለሉ ሕጊ ግዳይ ከም ዝኸውን ዘርኢ እዩ። ኣብ ህልዊ ኹነታት ኤርትራ እቲ ብተሳትፎ ህዝቢ ከም ዝጸደቐ ዝነገረሉ ዝነበረ ሕገ መንግስቲ ምስ ኩሉ ዝነበሮ ሕጽረታት ከይሰርሐ ዝሞተ ተባሂሉ ካብ ዝቕበር ነዊሕ ግዜ ኮይኑ ኣሎ። ናይቲ ውሱናት ዝኣባላቱ ውዳቤ ህግደፍ ሕግን መደባትን እውን ብዘይእውጅ ድሃዩ ካብ ዘጥፍእ ነዊሕ ግዜ ስለ ዝኾነ
ሎሚ ኤርትራ ኣብ ዊንታን ድሌትን ሓደ ውልቀ መላኽ ዝወደቐትሉ ግዜ ምዃኑ ኣብ ባይታ ዘሎ ተግባር ዝምስክሮ እዩ። ሓደ ውዳቤ ናይ ህዝቢ ተቐባልነት ክረክብ ዝኽእል ኣብ ስሩዕ መድረኻት ዘውፅኦ መደባትን ዝምራሓሉ ቅዋምን ናይ ህዝቢ ባህጊ ኣብ ግምት ዘእቱ ኣብ መስርሕ ምትግባር ድማ ትካላዊ ተሓታትነት ዘንጸባርቕ መስርሕ ዝኽተል ክኸውን እንከሎ እዩ። ኣብ ከምዚ ኩነታት ንህዝቢ ብዘይምግዳድ ብድልየቱ ደጋፊየ እዩ ምባል ይከኣል ይኸውን። ብኸምዚ ዝኣመሰለ ውዳቤታት ህዝባዊ ባህጊ ከንጸባርቕ እንከሎ ገለ ዜጋታት ንኣባልነት ናይቲ ውድብ እውን ክመርጽዎ ይኽእሉ ወይ ድማ ብዘይኣባልነት ደገፍን ኣፍሉጦን ይህብዎ። ካብዚ ሓሊፉ ናይቶም ብኣባልነት ዘሰለፍካዮም ዜጋታት ሕቶ እኳ ከይመለስካ ህዝቢ ናተይ ጥራዩ እናበልካ ጓዕፂፅካ መሳርሒ ኢደ ወነናዊ ውሳኔታትካ ንክኸውን ከተገድዶን ከለኻ ኪኖ ክቱር ምልኪ ካልእ ኣይከውንን። ሓደ ኸም ህግደፍ ዝኣመሰለ ኣብ ነብሱ ዘይተኣማመን ጠላምን ስስዕን ውዳቤ ጥራሕ ኢዱ ኸይተርፍ ስለ ዝሰግእ ዘለዎ ግዜያዊ ዓቕምን ሓይልን ተጠቒሙ ኣብቲ ፖለቲካዊ ሜዳ ዝወዳደሮ ተሓሳስባ እግሪ ንኸይተክል እዩ ዝሰርሕ። ድሕሪኡ ነቲ መተካእታ ዝሰኣነ ህዝቢ ናቱ ጥራይ ኣምሲሉ ከም መሳርሒ ክጥቀመሉ ይፍትን። ሰልፊ ዲሞክራሲ ህዝቢ ኤርትራ ብኣንጻር እዚ ኣብ ዓንቀጽ ራእይን ዕላማን ሰልፊ ንኡስ ዓንቀጽ 1.1.1 ኣብ ቅድሚ ህዝቢ ተሓታቲ ዝኾነ ተሳትፎ ኣብዝሓ ሰልፍታትን ሰላማዊ ውድድርን ዘፍቅድ ንመሰረታዊ ሰብኣውን ዲሞክራስያውን መሰላት ዜጋታት ዝኽብርን ዝጣበቕን ስርዓተ መንግስቲ ብምርጫ ህዝቢ ክውሰን ከም ዘለዎ ይኣምን ዝብል ኣገዳሲ ሓሳብ ኣብ ፖለቲካዊ መደብ ዕዮኡ ስፊሩ ኣሎ። ኢሳያስ ኣፈወርቂ ሓደ ግዜ ብጋዜጠኛ ጋዜጣ ሓዳስ ኤርትራ ኣብ መንጎ ህግደፍን ህዝቢ ኤርትራን ድሕሪ ነጻነት ዘሎ ዝምድና ኸመይ ይመስል ተባሂሉ ምስተሓተተ ንውድብናን ህዝቢ ኤርትራን ከመንዮ ክልተ ኣካላት ገይርዎም ብዝብል ዘስምዖ ናይ ምጉጣጥን ቁጥዐን መልሲ ሓደ ኻብ መርኣያታት ገባቲ ባህርኡ ኾይኑ ዝጥቀስ እዩ። እዚ ኸምዚ ዝኣመሰለ ዓምጣር ካይዳ ኣብ ህግደፍ ዝገደደ ይኸውን እምበር ናይ መልእኽቲ ጠባይ ኮይኑ ኣብ ብዙሓት ዓመፅቲ ውዳቤታት ዝርአ ግህሰት ኣብ ልዕሊ መሰረታዊ መሰል ህዝቢ እዩ። ስለዚ ከምቲ ሰነዳት ሰልፊ ዲሞክራሲ ህዝቢ ኤርትራ ወሳኒ ተሳትፎን ተራን ህዝቢ ኣብ ጉዳይ ሃገሩ ብሕግን ብግብርን ውሕስነት ምእንቲ ክረክብ ፖለቲካዊ ማዕርነት ምዕሩይ ምክፍፋል ፖለቲካዊ ስልጣንን ዝተማልአ ህዝባዊ ተሳትፎ ኣብ ፖለቲካዊ ህይወት ሃገር ነናሓድሕዱ ዝተሓሳሰብ ግሉጽነት ዝመልኦ ነፃ መንግስታዊ ትካላት ምቋም መሰረታዊ ዕላማ ገይሩ ይርእዮ ዝብሎ ህዝቢ ኤርትራ ነቲ ብኢደ ወነኑ ህዝቢ ናተይ ጥራዩ እናበለ ነፃነቱ ገፊፉ መሳርሒ ዝገብሮ ዘሎ ጉጅለ ኢሳያስ ኣነ ናይ ሃገረይ እምበር ናይ ውድብካ መጋበርያ ኣይኮንኩን ክብሎ ከም ወትሩ ነዘኻኽሮ።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ዛዚምና ኣለና። ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ።